0: ሰላም እንደምን አምሽታችኋል አድማጮቻችን ለረቡዕ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል ለዛሬ አሜሪካ በኢትዮጵያ ላይ ጥላው የነበረውን ማዕቀብ ማንሳቷ ኢትዮጵያ የኤችአይቪ መከላከያ መድኃኒት መስጠት ልትጀምር ስለመሆኑ
1: በደብሎቹም የተሰጠ ዳይሬክሽን ስለሆነ በቀጣይ ይሄን ወደ ሀገር አስገብታ ለሚፈልጉ ሰዎች ለመስጠት ቅድመ ዝግጅቶችን ጨርሳለች።
0: የትራምፕ የቻይና ጉዞ ዓላማ ምንድነው የሚሉት አበይት ዘገባዎቻችን ናቸው። ስርጭታችንን በቀጥታ በፌስቡክ በዩቲዩብ በናይልሳትና ባጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ።

0: በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የአገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ በኢትዮጵያ ላይ ከተለ የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያዙ የፈቃድ ማመልከቻዎችን በየተራ እየገመገመ መሆኑን ከትናንት በስቲያ ገልጿል። ይህንን ተከትሎ በቅርቡ በሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ዝርዝር ውስጥ ከሚገኙ አገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ አገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎችም የአገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ አገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ ከነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከአራት ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። አገሪቷ ከጥቂት ዓመታት በፊት በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ የተባበሩት አረብ ኤምሬትስና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። አሜሪካ ጥላው የነበረው ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና በትግራይ ክልል ውስጥ በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባየለበት ወቅት ነው። አሜሪካ አሁን ላይ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበትን ምክንያት በይፋ አልገለጸችም። ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካዎቻቸው ማርኮ ሩቢዮ ጋር በሁለትዮሽና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ መነጋገራቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ የምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስቴር አስታውቋል። በተጨማሪም የሁለቱ ሀገራት የጸጥታ አጋርነት እንዲሁም የአገራቱን የንግድ ድሎች ማሳደግ፣ ቀይ ባህርና የማሪታይም ደህንነት ጉዳዮች ውይይታቸው የዳሰሷቸው ነጥቦች ናቸው። ማርኮ ሩቢዮ ከዶክተር ጌዲዮን ጋር በአካል ተገናኝተው ከመነጋገራቸው አስቀድሞ በዚያው ዕለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መረጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚና በአፍሪካ ቀንድ ደህንነት ዙሪያ በስልክ ተወያይተዋል። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ በተለያዩ ጉዳዮች ላይ ከመወያየታቸውና በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ከመነሳቱ ጥቂት ቀናት አስቀድሞ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ ይታወሳል። ኢትዮጵያ HIV-ን አስቀድሞ ለመከላከል የሚያስችል አዲስ መድኃኒት መስጠት ልትጀምር መሆኑን ገለጸች። መድኃኒቱ በአገሪቱ ያለውን የHIV ስርጭት ለመቀነስ ተስፋ የተጣለበት እንደሆነ በጤና ሚኒስቴር HIV መከላከያና መቆጣጠሪያ ስራ አስተባባሪ አቶ ፍቃዱ ያደታ ለBBC ገልጸዋል።
1: መድኃኒቱ በመርፌ የሚሰጥ ሌናካፓቪር የሚባል ነው። ከነበረው ለየት የሚያደርገው ምንድነው? አንደኛ በስድስት ወር አንዴ ነው ይወሰደው፣ በአመት ሁለቴ ማለት ነው። እና እነኚህ ሰዎች ከኤችአይቪ ነፃ መሆናቸው ሲረጋገጥ ነው ይህ መድኃኒት የሚሰጣቸው። እና የኤችአይቪ ታማሚ ካለመሆናቸው ደግሞ በመሀል ያቋርጣሉ፣ ይተዋሉ። ይሄ የስድስት ወሩ ጥሩ አጋጣሚ ነው ቀጥሎ በተከታታይ ለመውሰድ የሚል አድቫንቴጅ አለው። በዛም ላይ ደግሞ ያለው ውጤታማነት እና የመፈወስ አቅሙ ከፍ ያለ ነው እና ኢትዮጵያም በዓለምም በደብሎቹም የተሰጠ ዳይሬክሽን ስለሆነ በቀጣይ ይህን ወደ ሀገር አስገብታ ለሚፈልጉ ሰዎች ለመስጠት ቅድመ ዝግጅቶችን ጨርሳለች። ተጋላጭ የሆኑ የህብረተሰብ ክፍሎች ናቸው ይህን የሚወስዱት። ተጋላጭ ማለት በተለያዩ ምክንያት የተለያዩ የወሲብ ጓደኛ ያላቸው ሰዎች ይህንን ወስዶ የመያዝ እድላቸውን ለመቀነስ ነው እንጂ ፍጹም የሚያድን ወይ ደግሞ እስከ እርመ ዘላለም የሚከለክል አይነት እንዳልሆነም መግለጽ ፈልጋለሁ።
0: ከመቼ ጀምሮ ነው ለመስጠት የታሰበው?
1: ከስድስት ወር በኋላ ፓይለት እናደርጋለን፣ የሙከራ ስራውን እንጀምራለን ብለን እቅዳለን። የግዢ ስርዓቱን፣ የጥያቄ ስርዓቱን አሁን ሰርተናል። ከዛ ባለፈ ደግሞ በኤችአይቪ ፕሮግራም ላይ ድጋፍ የሚሰጡ ዓለም አቀፍ አጋር ድርጅቶችም በዚህ ላይ ፈቃደኞች ስለሆኑ የሚሳካ ይመስለኛል።
0: ተደራሽነቱንስ ለማስፋት በቂ መድኃኒት ነው ያለው? በቂ ነው ማለት ይቻላል?
1: ለሙከራ ለመጀመሪያ ጊዜ በመጠነኛ መጠን እንጀምራለን። ከዛ ባለፈ ደግሞ የሚያዋጣ ከሆነ ስኬል አፕ እናደርጋለን አገር አቀፍ ማለት ነው።
0: የት የት ቦታ ላይ ነው አሁን ለመሞከር ያሰባችሁት? ይበልጥ ተጋላጭ ማህበረሰቦች ይኖሩበታል ተብለው የተለዩ ክልሎች ወይ ቦታዎች አሉ?
1: ክልል ሳይሆን የህብረተሰብ ክፍል ነው። የህብረተሰብ ክፍል አሁን በዚህ የተለያዩ የህብረተሰብ ጓደኛ ያላቸው ሰዎች እንዲወስዱ ነው የሚደረገው። ከዛ ባለፈ ግን ጂኦግራፊካሊ እዛ ቦታ እዚህ ቦታ የሚባል ነገር የለም። በእያንዳንዱ ከተማ ውስጥ በዚህ አይነት የህብረተሰብ ስራ ላይ የሚሰማሩ የህብረተሰብ ክፍሎች ብዙ ስለሆኑ ያንን የግንዛቤ ማስጨበጫ ሰጥተን ከዛ ደግሞ የባህሪ ለውጥ ተግባቦት ስራዎች ይሰጣሉ። ከዛ ይመረመራሉ። ከተመረመሩ በኋላ ደግሞ ራሳቸውን ካወቁ በኋላ ከኤች አይ ቪ ነጻ መሆናቸው ሲረጋገጥ ይሄ የቅድመ መጋለጥ መድኃኒት ይሰጣል ማለት ነው።
0: በሀገር አቀፍ ደረጃ በተለይ የጦርነት ያለባቸው አካባቢዎች፣ ግጭት በሚካሄድባቸው ቦታዎች የኤች አይ ቪ የበሽታው መስፋፋት እንደጨመረ ከዚህ በፊት የወጡ ሪፖርቶች ያመለክታሉ። ትግራይ እንዲህ አማራ አሁን ላይ ያለው እንዴት ነው? በሀገር አቀፍ ደረጃ ስርጭቱ
1: በሀገር አቀፍ ደረጃ አሁን በቅርብ ጊዜ ለኢትዮጵያ 2025 የተሰራ የስነ ህዝብ የጤና ጥናት ይፋ ሆኗል። በዛ ላይ ስናየው ከኮንፍሊክት ጋር በጣም ተያያዘ ሳይሆን እኛ በኮንፍሊክትም ቦታ በሰው ሰራሽም በተፈጥሮ ምክንያት ያሉት አደጋዎችን መሰረት ያደረገ የኤመርጀንሲ እንደ ሂውማኒቴሪያን ኢንተርቬንሽኖች በስፋት ሲንሰራ ስለነበረ በተለይ የኤች አይ ቪ ፕሮግራም በዚህ ላይ በተለያዩ አጋጣሚዎች ተደራሽ ሲያደርግ ስለነበረ ብዙም የተለየ ነገር የለውም። ነገር ግን በየክልሉ የስርጭቱ ምጣኔ በጣም የተለያየ ነው። ለምሳሌ ጋምቤላ ላይ፣ በአማራ ክልል ላይ፣ ሀረሪ ላይ፣ ድሬዳዋ ላይ ከፍ የሚልበት ድሮም የተለመደ ትሬንድ እንደመሆኑ መጠን አለ። ከዛ በዝቅተኛ የስርጭት ምጣኔ አለ። ከዚህ ጋር ተያይዞ ነው ስትራቴጂያችን ነድፈን የምንሰራው እንጂ ከኮንፍሊክት ጋር የተያያዘ መጨመር ብዙም የሚያሳይ መረጃ የለም።
0: አሁን መድኃኒቱ መምጣቱም ምን ያህል የቫይረሱን ስርጭት ይቀንሳል ተብሎ ተስፋ ይደረጋል?
1: በጣም ይጠቅማል። ምክንያቱም በከፍተኛ ደረጃ ለዚህ ተጋላጭ የሆኑ የህብረተሰብ ክፍሎች ሴተኛ አዳሪዎች ናቸው። ሴተኛ አዳሪዎች አዲስ የመያዝ ምጣኔ በከፍተኛ ቁጥር የሚታይባቸው የህብረተሰብ ክፍሎች እንደመሆናቸው መጠን ይህንን የቅድመ መጋለጥ መከላከያ መድኃኒት መውሰድ ከተቻለ ሳያቆራርጡ መውሰድ ከተቻለ አዲስ የመያዝ ምጣኔን በጣም ይቀንሳል ማለት ነው። ከዚህ አንጻር ስርጭቱን ለመቆጣጠር የአዲስ የመያዝ ምጣኔን መጠን በከፍተኛ ሁኔታ ይቀንሳል ማለት ነው።
0: አዲሱ የቫይረሱ መከላከያ መድኃኒት በዓለም ጤና ድርጅት የተረጋገጠ ሲሆን ኬንያን ጨምሮ በሌሎች ሀገራት መሰጠት ተጀምሯል። እንደ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት የቅርብ ጊዜ መረጃ ከሆነ 601039 ሰዎች ኤች አይ ቪ በደማቸው የሚገኝ ሲሆን ከግማሽ በላይ የሚሆኑት ሴቶች ናቸው። አድማጮች እየተከታተላችሁ ያላችሁት ቢቢሲ አማርኛ ነው። አሁን ደግሞ አጫጭር ዜናዎችን ላሰማችሁ። ጋና 300 ዜጎቿን ከደቡብ አፍሪካ ልታስወጣ መሆኑን ገለጸች። ውሳኔውን ያሳለፈችው በቅርቡ በደቡብ አፍሪካ በውጭ ዜጎች ላይ በተቀሰቀሰው ተቃውሞ ምክንያት ነው። ሊባኖስ በእስራኤል ጥቃት 2 የህክምና ባለሙያዎችን ጨምሮ 13 ሰዎች መገደላቸውን አስታወቀች። ባለፉት ጥቂት ቀናት የእስራኤል ጦር በደቡባዊ ሊባኖስ የሚፈጸመውን ጥቃት ጨምሯል። የእስራኤልና ሊባኖስ ባለስልጣናት ጦርነቱን ለማስቆም ሐሙስ በዋሽንግተን ይገናኛሉ ተብሎ ይጠበቃል። ኢራናውያን ባለስልጣናት ከነገ ጀምሮ ለሚካሄደው የብሪክስ ስብሰባ ወደ ህንድ ተጓዙ። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባክሂ ከህንድ ጋር የሚደረጉ ውይይቶች ለኢራን ከፍተኛ ዋጋ እንዳላቸው ገልጸዋል። ትራምፕ የኢራንን የኒውክሌር ፕሮግራም ማስቆም ከአሜሪካውያን የኢኮኖሚ ፈተና ይበልጣል አሉ። ቴህራን የኒውክሌር ጦር መሳሪያ እንዳይኖራት ማድረግ ቅድሚያ የሚሰጡት ጉዳይ መሆኑንም ለጋዜጠኞች ተናግረዋል። ጣሊያን የጦር መርከቦችን ወደ ፋርስ ባህረ ሰላጤ ልትልክ ነው። ወደ ጦርነት ቀጠና የሚሰማሩት እነዚህ የጦር መርከቦች ባህር ላይ የተጠመዱ ፈንጂዎችን በማሰስ የሚያመክኑ ናቸው። ሳውዲ አረቢያ በኢራን ጦርነት ወቅት ሚስጥራዊ ጥቃቶችን መፈጸሟን ሮይተርስ ዘገበ። ሳውዲ አረቢያ የአየር ድብደባዎቹን የፈጸመችው ለኢራን ጥቃቶች ምላሽ ለመስጠት ነው ተብሏል። ዩናይትድ ኪንግደም የሆርሙዝ የባህር ወሽመጥን ለመከላከል ጀቶችን ድሮኖችንና የጦር መርከቦችን እንደምትልክ አስታወቀች። የመከላከያ ሚኒስትሩ ጆን ሄሊ ማክሰኞ ዕለት በተካሄደው የመከላከያ ሚኒስትሮች ጉባኤ ላይ ዩኬ የምታደርገውን ድጋፍ ይፋ አድርገዋል። ዜናዎቹ እነዚህ ናቸው። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለጉብኝት ቻይና ገብተዋል። የኢራን ጦርነት አንዱ አጀንዳቸው እንደሆነም ተገልጿል። ዝርዝራለን።
2: ፕሬዝዳንት ዶናልድ ትራምፕ በርካታ የአሜሪካ ልዑካንን በመምራት በ10 አመታት ውስጥ በቻይና ጉብኝት በማድረግ የመጀመሪያው መሪ በመሆን ቤጂንግ ገብተዋል። ለወራት ሲጠበቅ በነበረው የፕሬዝዳንት ትራምፕ ጉብኝት ከቻይናው ፕሬዝዳንት ጋር በሁለቱ ሀገራት የንግድና የምጣኔ ሀብት እንዲሁም በዋናውና ዓለም አቀፍ ጉዳዮች ላይ እንደሚመክሩ ይጠበቃል። የኒቪዲያ ዋና ስራ አስፈጻሚ የንሰን ሁዋንግ እና የዓለማችን ቁጥር 1 ቢሊዮነር ኤለን መስክን ጨምሮ ከከፍተኛ የአሜሪካ ንግድ ልዑካን ጋር ወደ ቻይና ያቀኑት ፕሬዝዳንት ትራምፕ ደማቅ መስተንግዶ ጠብቋቸዋል። ትራምፕ ቤጂንግ ከመድረሳቸው ከሰዓታት በፊት የቻይናና የአሜሪካ ባለስልጣናት ደቡብ ኮሪያ ውስጥ ተገናኝተው ባደረጉት ውይይት አንዳቸው በሌላው ምርት ላይ የናረ ታሪፍ ላለመጣል ፍላጎት እንዳላቸው ገልጸዋል። ይህ በእንዲህ እንዳለ ዶናልድ ትራምፕ ከኢራን ጋር የገቡበት ጦርነት ለማስቆም ቻይና የግድ እንደማታስፈልጋቸው ተናግረዋል። ፕሬዝዳንቱ ይህንን ያሉት ለሁለት ቀን ይፋ የጉብኝት ወደ ቻይና ከማምራታቸው ጥቂት ቀደም ብሎ ከጋዜጠኞች ጋር በነበራቸው ቆይታ ነው። ቴህራን በሆርሙዝ ወሽመጥ ላይ የምታደርገውን ቁጥጥር እያጠበቀች የመጣች ሲሆን በሁለቱ አገራት መካከል የተደረሰው የተኩስ አቁም የመፍረስ አደጋ ተጋርጦበታል። ወደ ቤጂንግ ለይፋዊ የስራ ጉብኝት የሄዱት ዶናልድ ትራምፕ ከኢራን ጋር የገቡበትን ጦርነት ለመፍታት የቻይናው ፕሬዝዳንት ዢ ጂንፒንግ ድጋፍ ያስፈልጋል ብለው እንደማያምኑ ተናግረዋል። የሆርሙዝ ወሽመጥ በመዘጋቱ የዓለም ነዳጅ ዘይት አቅርቦትና ንግድ በከፍተኛ ሁኔታ ተስተጓጉሏል። ከኢራን ጋር ምንም አይነት እርዳታ ያስፈልጋል ቢያላስብም ባንድም ሆነ በሌላ መንገድ በሰላማዊ መንገድም ሆነ በሌላ በጦርነት ማለታቸው ነው እናሸንፋለን ሲሉ ለጋዜጠኞች ተናግረዋል። ባልተያዘ ዜና ፕሬዝዳንት ትራምፕ ቬኔዙዌላን ለመጠቅለል ያሰቡ መሆኑን ከተናገሩ በኋላ አገሪቱን 51ኛዋ የአሜሪካ ግዛት አድርጎ የሚያሳይ አነጋጋሪ ምስል አጋርተዋል። ይህ የፕሬዝዳንቱ ልጥፍ የመጣው አገሪቱን ለመጠቅለል ያሰቡ እንደሆነ ከገለጹና የቬኔዙዌላ ጊዜያዊ ፕሬዝዳንት ዴልሲ ሮድሪጋዝ ሐሳቡን ውድቅ ካደረጉ ከአንድ ቀን በኋላ ነው። ሮድሪጋዝ የሀገራችን አንድነት ሉዓላዊነት ነጻነት የሀገራችን ወንዶችና ሴቶች ነጻ ሀገር እንጂ ቀኝ ተገዢ እንዳንሆን ህይወታቸውን የከፈሉበትን የክብር ታሪካችንን እንከላከላለን መከላከላችንን እንቀጥላለን ብለዋል። የጊዜያዊ ፕሬዝዳንቱ አስተያየት ሰማው ፕሬዝዳንት ትራምፕ ከፎክስ ኒውስ ጋር በነበራቸው ቃለ ምልልስ ቬኔዙዌላን የአሜሪካ 51ኛ ግዛት ለማድረግ ያሰቡ እንደሆነ ከተናገሩ በኋላ ነው። የቬኔዙዌላው የቀድሞ ፕሬዝዳንት ኒኮላስ ማዱሮ ከካራካስ መኖሪያቸው ተይዘው ባለፈው ታህሳስ መጨረሻ ወደ አሜሪካ ለፍርድ እንዲቀርቡ መደረጋቸው አይዘነጋም።
0: ባለፉት 3 አመታት ቱርክና እስራኤል መደበኛ ዲፕሎማሲያዊ ግንኙነት ከመፍጠር ወደ ቀጥተኛ ወታደራዊ ግጭት እያመሩ መሆኑ እየተነገረ ነው። በሁለቱ ሀገራት መሪዎች መካከል የቃላት ጦርነቱ በቀጠለበት በአሁን ወቅት ወታደራዊ ግጭት የመከሰት ድል ይኖራል ወይ የሚል ጥያቄንም ያስነሳ ነው። የሁለቱ ሀገራት ውዝግብ ወዴት ያመራ ይሆን?
3: ሁለቱ ሀገራት ለአመታት ተቀናቃኞች ነበሩ። ተንታኞች ያልታሰበ ነገር እየተጠነሰሰ መሆኑን ይገልጻሉ። ከጋዛ፣ ከሁቲ፣ ከሂዝቦላ እና ከኢራን ቀጥሎ አንካራ የእስራኤል ኢላማ ልትሆን ትችላለች። በሁለቱ ሀገራት መካከለ ያለው ግንኙነት ካለፉት 10 አመታት ወዲህ ወደ አደገኛ ደረጃ ያመራ ነው። ከ3 አመታት በፊት ቱርክና እስራኤል ግንኙነታቸውን ለማሻሻል ላይታች ማለት ጀምረው ነበር። ዛሬ ግን በመሪዎቻቸው ደረጃ ቃላትን መወራወር ይዘዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን የኢራንን የሽብር ስርዓት ይደግፋሉ ሲሉ ከሷቸዋል። የራሳቸውን የኩርድ ዜጎች ጨፍጨፈዋል ሲሉም ማክለዋል። ኤርዶዋን ጉዳዩን በዝምታ አላለፉ።
4: ቴኒ ኬሲለ
3: ቢቢ ኔታንያሁ ጋዛ ውስጥ በፈጸሙት ጥቃት እጃቸው ላይ ደም እንዳለ ገልጸዋል። በኩርድ ወንድሞቻችን አማካኝነት አገራችንን ያለምንም እፍረት ይከሳሉ ሲሉ ምላሽ ሰጥተዋል። ጉዳዩን የሚከታተሉ ተንታኞች የሁለቱ መሪዎች የቃላት ጦርነት መጨመሩን አደገኛ የሆነ መጥቷል ሲሉ ያስጠነቅቃሉ። አንዳንድ ተንታኞች ግንኙነቱን ቀዝቃዛው ሰላም ብለው ከመግለጽ ቀዝቃዛው ፉክክር ወደሚል አሸጋግረውታል። መስከረም 26 ቀን 2016 ዓ.ም ተመረተ ሐማስ በእስራኤል ላይ ጥቃት ፈጸመ። እስራኤል ለጥቃቱ ምላሽ መስጠት ጀመረች። የክስተትም የቴል አቪቭንና የአንካራን ግንኙነት መቀየር ጀመረ። ቱርክ የእስራኤልን ወታደራዊ ዘመቻ አጥብቃ ተቸች። የንግድ ግንኙነቷንም አቋረጠች። ለፍልስጤም ዓላማ ያላትን ድጋፍም አጠነከረች። የእስራኤል ፖለቲከኞች ደግሞ ቱርክን እንደ አጋር ሳይሆን እንደ ቀጣናዊ ተፎካካሪ አድርገው ማየት ጀምረዋል። የአገራቱ መቃቃር ከፖለቲካዊ ውጥረት ጎን ለጎን ጂኦፖለቲካዊ ተጽዕኖ መፍጠር ጀመረ። ሁለቱም አገራት በአካባቢያቸው ያላቸውን ተጽዕኖ ለማስፋት እየሞከሩ ነው። በሶሪያ፣ ምስራቅ ሜዲትራኒያን እና ቆጵሮስ ሁለቱም ተሰሚነት ለማግኘት እየጣሩ ነው። ይህም የአገራቱ ሌላኛው አለመግባባት ምክንያት ሊሆን ይችላል የሚል ስጋትን ፈጥሯል። ይህም ቢሆን ግን አብዛኞቹ ተንታኞች አገራቱ ወደ ሁሉን አቀፍ ጦርነት ሊያመሩ እንደማይችሉ ያምናሉ። ነገር ግን አነስተኛ ወታደራዊ ግጭት ሊኖር እንደሚችል አስጠንቅቀዋል። ለዚህ ደግሞ አንድ አጋጣሚ በቂ መሆኑን ይጠቅሳሉ። እሱም ከቱርክ ተነስተው ወደ ጋዛ እርዳታ የሚያደርሱ መርከቦችን ይመለከታል። እስራኤል ይህንን በመቃወም መርከቡን ለመከላከል ከሞከረች አነስተኛ ግጭት ሊፈጠር ይችላል ይላሉ። ሌላው ደግሞ የሶሪያ ጉዳይ ነው። የቱርክና የእስራኤል ተዋጊ ጀቶች በሶሪያ የአየር ክልል በተመሳሳይ አካባቢ እንቅስቀሳሉ። ይህም ለግጭት ምክንያት ሊሆን ይችላል። የወታደራዊ ባለሙያዎች አንድ የተሳሳተ ስሌት ወይም አንድ ቀጥተኛ ግጭት ሁለቱን ወገኖች ወደ ግጭት ሊከታቸው ይችላል ሲሉ ስጋታቸውን ያስቀምጣሉ። የቱርክና የእስራኤል መሪዎች ቀጥተኛ የቃላት ምልልስም አንዱ ነው። ኤርዶዋን ኔታንያሁን ከሂትለር ጋር እስከ ማነጻጸር ደርሰዋል። የቀድሞ የእስራኤል ጠቅላይ ሚኒስትር ናፍታሊ ቤኔት ቱርክን አዲሷ ኢራን እስከማለት ደርሰዋል። ነገር ግን ብዙ ባለሙያዎች በዚህ ንጽጽር አይስማሙም። ከኢራን በተለየ መልኩ ቱርክ የኔቶ አባል ከምዕራባውያን ጋር ጠንካራ ትስስር ያላት ሀገር ናት። ቢሆንም ግን ኤርዶዋን የሚያደርጉት ጸረ እስራኤል ንግግር በቴል አቪቭ በኩል ያለውን ጥርጣሬ እያባባሰው ነው። ኤርዶዋንም ሆኑ ኔታንያሁ ይህንን ውጥረት በአገራቸው ውስጥ የፖለቲካ ድጋፍ ለማሰባሰብ እየተጠቀሙበት ነው።
5: Losing the elections is not the end of democracy.
3: ለአሁኑ የሁለቱ አገራት ወታደራዊ ባለስልጣናት ቀጥተኛ ግጭትን ለማስወገድ ግንኙነታቸውን አስጠብቀው እየሄዱ ነው ተብሏል። ነገር ግን ተንታኞች ቃላት ትልቅ ሚና አላቸው ሲሉ ያስጠነቅቃሉ። ምክንያታቸው ደግሞ የፖለቲካ ንግግር የበለጠ ቀስቃሽ እየሆነ በቀጠለ ቁጥር ግጭት የመፈጠር አደጋው ይጨምራል የሚል ነው። ከሁሉ ውጥረቱን የሚያባብሰው ቱርክ የኔቶ አባል መሆኗና ከአሜሪካ ጋር ያላት ቅርበት ሲሆን በተጨማሪም በቀጣናው ጠንካራ ወታደራዊ ኃይል ካላቸው አገራት አንዷ መሆኗ ነው። ምናልባትም ፍጥጫው ወደ ግጭት ከመምራቱ በፊት በመካከለኛው ምስራቅ ያለው ውጥረት ጋብ ሊል ይችላል። ይህ ደግሞ ውጥረቱን በማርገብ ለዲፕሎማሲ በር የሚከፍትበት እድልን ይፈጥራል። ለዚህ ትልቁ ጉዳይ ደግሞ አገራቱ በመካከላቸው የጋራ መተማመን እንደገና መመስረት ነው። አለዚያም ውጥረቱ ሁለቱ መሪዎች ቦታቸውን ለተተኪያቸው እስኪያስረክቡ ድረስ በውጥረትና በፍጥጫ ውስጥ ሊቆይ ይችላል።
0: ሌሎች ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት እንደምትችሉ እናስታውሳችኋለን። ቢቢሲ ኒውስ አማሪ ከዩቲዩብ ገጻችንን እንዲሁም የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። የዛሬውን በዚሁ አበቃን። ነገ በሌሎች ዘገባዎች ይጠብቁን። እስከዚያው በያላችሁበት መልካም ምሽት፣ መልካም ጊዜ ይሁንላችሁ።

0: በሁነታት ይነሩ እና ከዚህ አፍትናይ ቀርን የአፍሪካ በተለይ ምስል ቻይና ምስል ራሽያ አካባቢ ዘሎ ናይ ውድድር መንፈስ ልዕልዕሉ በዋናነት ከዓ ናይ ዘም ዓረብ ሃገራት በዋናነት ዶሚኔት ዝገብሩ ሉኩነታት ይነሩ እና ከዚ ናይ ምስሊ ኤርትራ ከዓ ዝተወሰነ መልክዑ ዝያኑያት ዝነበረት ናይ ማዕቀብ ተልዕልየ ኢላ ጀሚራ ኣላ ምስ ኢትዮጵያንም ከዓ ስለዚ ኣፍትናይ ቀርን ኣፍሪካ ዝነበረ ልዕልዕ ዝበለ ቀለብ ይኹን ድሌታት ይኹን ንሳቶም መስጢማ ክትሕዝ ወይ ከዓ ኣፍትናይ ቀርን ኣፍሪካ ዘሎ ናይ ድሌታታት ብካሊእ ዓድታት ብዝናይ መጀር ፓወርስ ንብለ ንባዓል ቻይና ንባዓል ርሻ ይጠምዘዘኒ ዘሎ ዓይነት ኮንሰርን ስለለሎ ኣብ መንጎ ኢትዮጵያን ኣብ መንጎ ኤርትራን ምትፍናናት ነይሮም በተለይ ኢትዮጵያ መንግስቲ ሓሰብ ክረክብ እየ ብሕጋውን ብካሊእ መንገዲ ዝብል ዓብዪ ኣጀንዳ ልዕል ነይሩና እቲ ናይ ኤርትራ መንግስትን ብዙ ሓሳብ ዝተላዒሉ ምስ ናይ ትግራይ ኣከባቢ በተለይ ብትፒኤል ጥምዶ ዝበሃል ሓሳብ ልዕሎም ከም ዝነበሩ ይፍለጥ ኢና ካብዚ ኣብ መንጎ ኢትዮጵያን ኣብ መንጎ ኤርትራን ዝነበረ ምትፍናን ኣብ ካሊእ ዓይነት ቀጠና ትርምስ ከይኣቲ ናይቲ ቀጠና ሰላምና ድሕነትን ንምሕላው ኢትዮጵያን ኤርትራን መሓዝ ወይ ክልትኦም ንዓይነት ምድርዛር ወይ ክልትኦም ናብ ኖርማላይዜሽን ብምምፃእ ንብላ ኣሎ ኣብ ናይ ቀይሕ ባሕሪ ዘለዋን ኢንትራስ ክትሰነ ኣይትደልን ማለት ቀይሕ ባሕሪ ቸክ ፖይንት ዝበሃል እዩ ማለት ብብዙሓት ሃገራት ዝወዳደራሉ ናይ ባዕለን ጫና ክፈጥራሉ ተኸላ ባሕሪ እዩ ናይ ዓረብ ሃገራት ናይ ሚድልስት ሃገራት ዝበሃላ ብዋናነት ኣብ ይተራመሳ ኣለዋ ስለዚ ንሱ ክትሰነ ኣይትደልን ናይ ኢትዮጵያ ተፅዕና ቀሊል ዝበሃል ኣይኮነን ናይ ኤርትራም ቀሊል ዝበሃል ኣይኮነን ስለዚ ናይ ክልትዮም ዓድታት ብዝተወሰነ መልክዑ ኢንፍሉንስ ክትገብር ቀይሕ ባሕሪ ኣብ ኢዳ ከየምልጥ ካብላ ከዓ ኣብቲ ቀጠና ካሊእ ዓይነት ኩናት ከይፍጠር ሰርሕሉ ምክንያት ሓደ ኣብ ክልትኦም ኖርማላይዜሽን ምግባር ዝተገበረ ድልየት እዩ ዝመስለኒ።
1: ኣሜሪካ ማዕቅብ ኣብ ልዕሊ ኢትዮጵያ ክተነብር ከላ እቲ ቀንዲ ደራኺ ዝነበረ ዝተፈፀሙ ግህሰታት ሰብኣዊ መሰል እዮም ነይሮም ካብኡ እቲ ደማዊ ኩናት ብስምምዕ ፕሪቶርያ ዶው ምስ በለ ናይ ተሓታትነትን ናይ ፍትሒ ምስፋንን ከይዲ በቲ ናይ ስግግር ፍትሒ ተፈፃሚ ከም ዝኸውን እዩ ተገሊጹ ነይሩ ብሕቡራት ሃገራት ዝተጣየሸ ናይ ምርመራ ልኡኽ እውን ስርሑ ንኸቋርፅ ዝተገበረሉ ኩነታት እዩ ነይሩ እሞ ሕዚ እንድሕርቲ ማዕቀብ ናይ ኣፅዋር ተላዓሉ ኮይኑ ኣብቲ ኩናት ግዳያት ናይ ዝነበሩ ግዳያት ማለት እዩ ዕጭኦም እንታይ እዩ ክኸውን ጉዳይ ተሓታትነት ከ ከመይ ክኸውን ይኽእል
0: ጦርነት ዓብዪ ናይ ሰብኣዊ ቀውስ ናይ ሰብኣዊ ጥሕተት ኣምፅ እዩ ኣካውንታብሊቲ ኣብ ለይ ዝተፈነሉ ግዜ እዚ ማዕቀብ እዚ ምልዓል ናይ ባዕሉ ዓብዪ ፀገም ከምፅ ይኽእል እዩ ቅድሚ ዚ ዝተፈጠሩ ወንጀላት ከም ዘለዉ ይቀፅሉ ማለት እዩ ወይ ደሞ እዞም ዝፈፀሙ ኣካላት እዛብ ጀኖሳይድ ክዝበሃል መልክዑ ተፈፂሙ ዋር ክራይም ተፈፂሙ ክራይም ኣገንስት ሂማኒቲ ተፈፂሙ ኤትኒክ ክሊንሲንግ ኣሜሪካ መንግስቲ እኮ ኢሉወይ ዝባዕሉ ኣብ ምዕራብ ትግራይ ኤትኒክ ክሊንሲንግ ተፈፂሙ እዩ ስለዚ እዚ ማዕቀብ እዚ ምልዓሉ ኣብቱ ናይ ደቂ ኣንስትዮ ዝተገበረ ዓመፅ ኣብቶም ናይ ትግራይ ማሕበረሰብ ዝበፅሐ ናይ ዋር ክራይም ንሱ ኢልካ ምስራፍ ማለት እዩ ናይ ተሓታትነት ጉዳይ ማይ ንማይ ምስራፍ ማለት እዩ ናይ ኣሜሪካ መንግስቲ ኣብ ምዚ ዓይነት ውሳነ ምውሳኑ ኣንታይምሊ ሌላ ሓሰብ ክላስ ብቐፃሊ ዝመፅእ ኣፍረሲት ዝባዕሉ ዛብ ግምት ዘየሰ እያ
1: ዶክተር ሚካኤል ክሕሽን ክብረት ያበለይ
0: ተኸሚለ
1: ኣብ መበል 62 ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ሕቡራት ሃገራት ፍሉይ ልኡኽ ሰብኣዊ መሰላት ኤርትራ ስልጣኑ ክሕደስን ጉዳይ ተሓታትነት ክቕፅልን ዘይመንግስታውያን ማሕበራት ፃውዒት ኣቕሪበን እዚ ብ31 ዘይመንግስታውያን ኣህጉራውያን ማሕበራት ብ12 ጉንበት 226 ዝተፅሓፈ ድብዳበ ናብቶም ኣብ ጀነቫ ዝርከቡ ቆምቲ ወከልቲ ኣባላት ሃገራትን ተዓዘብትን ዝተለኣኸ እዩ ኣብቲ ካብ 15 ሰነ ክሳብ 226 ዝካየድ ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ሕቡራት ሃገራት እቲ ባይቶ ንስልጣን እቲ ፍሉይ ልኡኽ ዘናውሕ ፅኑዕ ውሳነ ክሕልፍ ፀዊዐን ዓወት ግብረ እግዚኣብሄር
2: እዘን ዘይመንግስታውያን ማሕበራት ቅድሚ መበል 62 ስሩዕ ኣኼባ ባይቶ ሰብኣዊ መሰላት ደብዳበ ንምፅሓፍ ዝተገደዳሉ ቀንዲ ምክንያት ነቲ ስልጣን ፍሉይ ልኡኽ ንምሕዳስ ዝካየድ ዲፕሎማስያዊ ምንቅስቃስ ንምፅላው እዩ ከምዝፍለጥ እዚ ስልጣን እዚ በብዓመቱ ክሕደስ ስለ ዘለዎ እቲ ደብዳበ ነቶም ቀወምቲ ወከልቲ ሃገራት ንፁር መርትዖታት ንምቕራብ ዝዓለመ ኮይኑ ሎሚ ዓመት ምስ መበል 25 ዓመት ማእሰርቲ ጉጅለ 15 መበል 10 ዓመት ፀብጻብ ኮሚሽን ምርመራን ምግጣሙ ነቲ ጉዳይ ዝያዳ ህፁነት ሂብዎ ይርከብ እዘን ማሕበራት ነዚ ታሪካዊ ኣጋጣሚ ብምጥቃም እቲ ኣብ ልዕሊ ዲያስፖራ ኤርትራውያን ይካየድ ኣሎ ዝተባሃለ ስግረ ደባዊ ፀቕጢ ኣብቲ ኣህጉራዊ ዘተ ዓብዪ ቦታ ክረክብን ኩነታት ሰብኣዊ መሰላት ኤርትራ ካብ ኣቓልቦ ዓለም ከይወፅእን ይፅዕር ኣለዋ እቲ ደብዳበ ኣብ ኤርትራ ብሰበስልጣን እቲ ሃገር ይፍፀሙ ኣለው ዝበሎም ከበርቲ ግህሰታት ሰብኣዊ መሰላት ብፅኑዕ ክኹንን ይሓትት ኤርትራ ነዚ ኣብ ሰብኣዊ መሰላት ኣተኪሩ መርመራ ዘካየድ ወኪል ሕቡራት ሃገራት ካብ ነዊሕ እዋናት ሒዛ ክትቃወም ፀኒሓ حياة زين نايلو معامة وسانة كومشن مرمرا سبعوي مسالات إيرترا نايمو داتات أبسابو كابزا قرب عصر تعامتات دحر مملؤو فليلوخ زحالفون زغتسلون قصة